0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎም ዕለት 3 ጥቅምቲ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ንመበል 14 ዕለት 2 ጥቅምቲ ኣብቲ ናይ ስነ ጥበብ ተኽሎ ብሓባር ምውዳብ ብዝብል ኣርእስቲ ናይ ባህልን ትምህርትን ጉዳይ ዝሓሊ ናይ ቅዱስ መንበር ላዕላዊ ቤት ፅሕፈት ኣብ ዘዳሉ ዓውደ ጉባኤ ተጋባእያን ተቐቢሎም ዘስምዖም መደረ ናይ ቅዱስ ኣቦና ፍሉይ ልኡኽ ሰብኣዊ ጉዳያትን ናይ ኢጣልያ ጉባኤ ጳጳሳት ኣቦ መንበር ካርዲናል ማቴዎ ጹፒ ኣብ ሩስያ ዘካይድዎም መብፃሕ ዕለት 7 ጥቅምቲ ርእሰ ሊቃነ ጳጳሳት ዮም መበል 14 ብምኽንያት 10 ዓመት ዝኽሪ ናይ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሃርዮም ምዕዳን ናይ ፍቕሪ ሓሴተ ማእኪሉ ናይ ምብራቃውያን ኣብያተ ክርስትያን መራሕትን ናይ ጉባኤ ጳጳሳት ኣበመናብርትን ኣሳቲፉ ዝካየድ ዓውደ ጉባኤ ክኸፍቱ ምዃኖም ካቶሊካውያን ጳጳሳት ኢትዮጵያ ዘመሓላለፍዎ ናይ ሰላምን ዕርቅን ጉስነታዊ መልእኽቲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ብፍላይ ኣብዚ ዘመነ መርሓ ግብሪ ድልያ ቤተ ክርስትያን ንወንጌል ተበጻሕን ርድኡን ንክኸውንን ንጓሶት ክሕግዙ ዝኽእሉ ስነ ጥበባውያን የድልያ እንክብሉ ርእሰ ሊቃነ ጳጳሳት ዮም መበል 14 ዕለት 2 ጥቅምቲ ኣብቲ ናይ ስነ ጥበብ ተኽእሎ ብሓባር ምውዳብ ብዝብል ኣርእስቲ ናይ ባህልን ትምህርትን ጉዳይ ዝሓሊ ናይ ቅድስቲ መንበር ላዕለዋይ ቤት ፅሕፈት ኣብ ዘዳሉ ዓውደ ጉባኤ ንዝሳተፉ ተቐቢሎም ኣብ ዘስምዖዎም መደረ የስተብህሉ። ስነ ጥበብ ሓደ ዓይነት ባህላውን መንፈሳውን ምሕዳስ ክኸውን ይኽእል እዩ እንክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምምልካት እዚ ከዓ ንሓደ ዓይነት ምትእስሰር ዝቃወም ንኣጠማምታና ዘዝሕሎን ንሓደ ዓይነታውነት ዝቃወም ኣብ ቅድሚ እቲ ሃልኪ ዝፃርር ደው ክንብል ዘገድደና እንክብሉ ኣብ መንጎ ቤተ ክርስትያንን ስነ ጥበብን ዘሎ ርክብ ኣስተንትኖ ኣቕሪቦም ተሳተፍቲ ናይ ባህልን ትምህርትን ጉዳይ ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ናይ ስነ ጥበብ ተኽእሎ ብሓባር ምውዳብ ብዝብል ኣርእስቲ ኣብ ዘዳሎ ዓውደ ጉባኤ ንዝሳተፉ ኣብ ዘስምዖም መደረ የስተንትኑ። ርእሰ ሊቃነ ጳጳሳት ዮም መበል 14 ንኣባላት ናይቲ ናይ ባህልን ትምህርትን ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ወኪሎም ኣብ 2 ዓመታዊ ምርኢት ስነ ጥበብ ኣብ ቬኔፅያ ንቅዱስቲ መንበር ዝውክል ዘቕርቦ ፅርሓ ምርኢት ኣመስጊኖም እዝኒ ዓይኒ ነፍሲ እያ ዝብል ናይ ሎሚ ዓመት ምርኢት ቫቲካን መራሕ ቃል ምዃኑ ኣጉሊሖም ብርግፅ ስነ ጥበብ መልእኽቲ ንምቕባልን መትሕልላፍን ዘገልግል መጋበርያ ዓበይቲ ሕቶታት ብወዲ ሰብ ኣልዒሉ ከም ዝስማዕ ዝረኣዩን ዝካፈሉን ይገብሮም ቢሎም ቅዱስ ኣጎስጢኖስ ዘይመውት ምስክርነት ብወዲ ሰብ ንሓቂ ንምድላይ ርግኣት ከም ዘይብሉ ብምጥቃስ ስነ ጥበብ ሓቀይና ምስ ዝኸውን በዚ ዘይምርግጋ እዚ ህያው ይኸውን። እዚ ድማ ንቤተ ክርስትያን ስነ ጥበብ ፈፂሙ ተራ መሳርሒ ኣይኮነን ኣብ ክንድኡስ መሰረታዊ ናይ ምስማዕ ቦታ ማለት ሓደ ሰብ ብዛዕባ ባህግን ቁስልን ወዲ ሰብ ድምፂ ጽባቕን ፍትሕን ሰላምን ከምኡ እውን ትርጉም ንምድላይ ዝገብሮ ጽምኢ መምርሒ ክህቦ ዝፈቅደሉ ቦታ እንክብሎ ኣብሪሖም ኣብዚ ዘመነ መርሓ ግብሪ ድልያ ንድልያ ኣብዚ ጠውቕ ዝብል ዘመን እቲ ዓበ ሓደጋ ድሕሪ ሕጂ ምምርማር ጥራይ ዘይኮነስ ሓደ ዓይነት ምግባር እዩ ዝተገደሰ ስቕታ ጥራይ ዘይኮነስ ምስማዕ ዘይከኣል ዝገብሮ ጫውጫውታ እዩ ኢሎም። በንጻሩ ስነ ጥበብ ካብቲ ኣቐዲሙ እኩብ መልስታት ብቐጻሊ ይዓሙቕ ኣብ ክንድኡ ነቲ ብቕፅበታዊ ስርዓታት ዝድገም ሓቅታት እቲ ዘራኽብ ባይታ ይደሊ። ቅዱስ ጳውሎስ ሻድሻይ ኣብ ሓደ እዋን ስነ ጥበባውያን ኣብ ዘስምዖም መደረ ኣብ ኣገልግሎት ስብከት ክተሓባበሩን ናይ መንፈሳዊ ዓለም ናይ እግዚኣብሔር መንፈስ ተበጻሕን ርድኡን ክገብሩ ዝኽእሉ ስነ ጥበባውያን የድልይዋ እንክብሉ ዘስመሩሉ ሓሳብ ዘኪሮም እዚ ብፍላይ ኣብዚ ዘመን ሰብ ስርሖ ኣስተውዕሎ ስነ ጥበብ ደቂ ሰባት ካብቲ ብመሳለጢያታት ዝፍጠር ምፍላይ ህፁፅ ኮይኑ ኣብ ዝረኣየሉ እዋን ሓቂ እዩ ቅድሚ ስነ ጽባቐ ከይተረፈ ኣብ መንጎ ስነ ጥበብን ሓደ መሳለጥያን ብካልኦት ብሚልዮናት ዝቁፀሩ ምስልታት ብዝተመርኮዘ ናይ ኣሓዝ ጸብጻብ ብስሌት እንታይ ከተመንጩ ከም እትኽእልን ዘሎ ስነ ህልውና ፍልልይ እንክብሉ ኣጽኒዖም ስለዚ ድማ ቤተ ክርስቲያን ምስ ስነ ጥበባውያንን ባህላዊ ትካላትን ዘለዋ ምሕዝነት ከተሕድስ ትደልብ ኢሎም ቤተ ክርስቲያን ብኣኽብሮትን ብምስጋናን ብተስፋን ከም እትሪአኩም ብምሕባር ነቲ ብፍላይ ዝተዋሃበና ግሩም ሰብኣውነት ምእንቲ ክንሕሉ ከም እተድልዋን ኣብ ጎንኹም ክትጓሓዝን ትምነ እንክብሉ ብምርግጋጽ መደረኦም ዛዚሞም ዕለት 7 ጥቅምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምክንያት 10 ዓመት ዝኽሪ ናይ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሃዋርያዊ ምዕዳን ናይ ፍቕሪ ሓሴት ኣማእኪሉ ናይ ምብራቃውያን ኣብያተ ክርስትያን መራሕትን ናይ ጉባኤ ጳጳሳት ኣበመናብርትን ኣሳቲፉ ዝካየድ ዓውደ ጉባኤ ክኸፍቱ ምዃኖም ዕለት 2 ጥቅምቲ ናይ ቅዱስ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ እቲ መሰረታዊ ሕቶ ከመይ ጌርና ጉስነታዊ ኣገልግሎት ቤተ ክርስትያን ብብቕዓት ንሕድሶን ኣባይቲ ስድራ ኣብ ሂወትን ተልእኾን ቤተ ክርስትያን ንጡፋት ተሳተፍቲ ንገብሮም ዝብል ኮይኑ ርእሰ ሊቃነ ጳጳሳት ልዮን መንበር 14 ምስ መራሕቲ ምብራቃውያን ኣብ ቤተ ክርስትያንን ኣብ መናብርት ኤጲስቆጶሳዊ ጉባኤታትን ድሕሪ ሃዋርያዊ ምዕዳን ናይ ፍቕሪ ሓሴት ሎሚ ምስ ኣባይቲ ስድራ ወንጌል ምብሳር ብዝብል ኣርእስቲ ዘካይዱ ዓውደ ኣኼባ ትርጉም ናይቲ ካብ ዕለት 7 ክሳዕ ዕለት 14 ጥቅምቲ ኣብ ሃገረ ቫቲካን ጳውሎስ ሻርሻነ ጉባኤ ኣዳራሽ ናይ ዝካየድ ናይ ዓለማውያንን ምእመናንን ስድራ ቤትን ሂወትን ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ምክትል ዋና ፀሓፊ ጋብርኤላ ጋምቢኖ ዕለት 2 ጥቅምቲ ኣብ ናይ ቅዱስ መንበር ዜናን ክፍሊ ማሕተምን ህንፃ ኣብ ዝተዋሃበ ጋዜጣዊ መግለፂ ሓቢራ ኣብዚ ርእሰ ሊቃነ ጳጳሳት ልዮን መንበር 14 ኣብ ዝኽሪ 10 ዓመት ሃዋርያዊ ምዕዳን ናይ ፍቕሪ ሓሴ ምስናይ ምብራቕ ኣብያተ ክርስትያን መራሕትን ኣብ መናብርት ኤጲስቆጶሳ ጉባኤታትን ክካይድ ዝፀውዕዎ ዓውደ ጉባኤ መሰረት ኣብ ዝተዋሃበ ጋዜጣዊ መግለፂ እቲ ቅዱስነቶም ዝፀውዕዎ ኣስታት 187 ተሳተፍቲ ዝሓዘ ዓውደ ኣኼባ ዕፁው ከም ዝኸውን ተመላኽት። እቲ ቅዱስ ኣቦና ዝፀውዕዎ ዕፁው ዓውደ ኣኼባ ሲኖዶስ ከም ዘይኮነ ኣማኻሪ ዋና ፀሓፊ ሲኖዶስ ጳጳሳትን ኣብ ዝመፅእ ሰሙን ኣብ ዝካየድ ኣኼባ ናይቲ ኣገባብ ሓላፍነት ዝስከም ኢየሱሳዊ ካህን ኣባ ጃኮሞ ኮስታ ኣብቲ ዝተዋሃበ ጋዜጣዊ መግለፂ ኣብሪሆም መቐፀልታ ናይ ሲኖዶስ እውን ኣይኮነን እንታይ ደኣ ዓብ ለውጢ ኣብ ዝረኣየሉ እዋን ድምፂ ቤተ ክርስትያን ንምስማዕ ዝሕግዝ ኣጋጣሚ እዩ ኢሎም። ኣብዚ ሓለፈ ዓመት ናይ ዝተፈላለዩ ሃገራት ጉባኤ ጳጳሳት ኣብ እዋን ኣድሊሚና ማለት ኣብ ነፍሲ ወከፍ 5ይ ዓመት ኣብ ቅድስቲ መንበር ኣብ ዘካይድዎ ምብፃሕ ካብ ዝገ ገለፅዎ ድሌታት ከምኡውን ብዛዕባ ኣብ ስራሕ ጉስነት ዘጋጥሞም ፀገማትን ኣባይቲ ስድራ ኣብ ዝምድናታቶምን መዓልታዊ ናብሮኦምን ዘጋጥሞም ብድሆታትን ካብ ዝብል ስክፍታት ዝነቓለ ከም ዝኾነን ስለዚ ድማ ብምስማዕን መመያን ዝተለለየ ጉዕዞ ከም ዘድሊ ጋብርኤላ ጋምቢኖ ሓቢራ። ብተወሳኺ እቲ ዘቐረቦ መረዳእታ ኣብዚ እዋን ዝካየድ ዘሎ ኣገዳሲ ባህላዊ ለውጢ ዘንፀባረቐ እዩ። ንኣብነት ኣብ ፖላንድ ኣብ ዝሓለፈ 5 ዓመታት ኣብ ቤተ ክርስትያን ዝፍፀም ሚስጢረ ተክሊል ብ45 ሚእታዊ ከም ዝነከየን ኣብ ኣውስትራልያ ኣብ መንጎ 1970 2024 ዓመተ ምሕረት እቲ ኣሃዝ ካብ 88 ሚእታዊት ናብ 16 ሚእታዊት ከም ዝወረደን ጋምቢና ገሊፃ እዚኦም ምልክታት እዮም ዋላ እኳ ዝተፈላለየ ኩነታት እንተሃለወ ነቲ ናይ ምስጢረ ተክሊል ምርጫ ምስናይን ኣብ ውሽጢ ስድራ ቤት ንዝህሉ ምትሕልላፍ እምነት ዝያዳ ወሳኒ ደገፍ መሃብን ህፁፅ ምዃኑ ዘጉልሕ እዩ ትብል። ቅድሚ መርዓ ዝጅምርን ንሰባት ኣብ ምሉእ ሂወቶም ብፍላይ ኣብ እዋን ቅልውላው ከሰኒዮም ዝግበኦምን ኣገዳስነት ጉስነት ኣስሚራ በዚ ምክንያት እዚ እቶም ኣብ ዝሓለፈ ወርሒ ሓምሊ ዝተኣወጁ 5 ኣርእስታት ክውንነት ስድራ ቤታት ሎሚ ብፅባቐን ብድሆታትን ዝተለለየ መንስያትን ምርካብ ብፀዋዕታ ናብ ሓዳርን ቀዳሞት ዓመታት ሓዳር ኣብ ዝተሓላለኸ ኩነታት ምስናይን ምድጋፍን ኣብ መወዳእታ ድማ ክርስትያናዊ ኣባይቲ ስድራ ከም ቀንዲ ተዋሳእቲ ተልእኮ ቤተ ክርስትያን ብዝብሉ ብመንፅር እቲ ንኣባይቲ ስድራ ብዝፀሉ ለውጢ ዝምዕብሉ ምዃኖም ኣብሪሃ። ኣብ ጳጳሳ ዮሃንስ ጳውሎስ ዳግማዊ ቴዎሎጊያዊ ትካል ስነ ፍልጠት ምስጢረ ተክሊልን ስድራ ቤትን ናይ ሕገ ቀኖናን ንፅፅራዊ ሕጊ ስድራ ቤትን መምህር ኦሪየታ ራኬል ግራሲዮሊን ኣብ ቫቲካን ኣብ ዝተኻየደ ኣኼባ ምኽትላት ተሓባባሪት ክኢላታትን ኣብ ዝሓበቶም መግለፂ እውን ነዚ ነጥብታት እዚ ኣጉሊሓ ኣብ ዝሓለፈ ዓመታት ብዙሓት ኣባይቲ ስድራ ኣብ ዝነብሩሉን ዝሰርሕሉን ኩነታት ብምስጢረ ተክሊል ዝተቐበልዎ ውህበት ፀጋእ ዘርእይዎ መሓዝነት እውን ኣጉሊሓ ምስማዕን መመያን ቀንዲ ቃላት ናይቲ ኣኼባ ነቶም ፍሉይ ክእለቶም ከበርክቱ ዝተፀውዑ ክኢላታት ዝመርሑ ክልተ መገድታት እውን እዮም ብዛዕባ ተስፋ እንተንዛረብ ነፍሶ ከፍ ከባብያዊ ኩነታት ነታ ስድራ ቤት ጨው ምድሪ ንቅድሚት ንምስጓም ዝሕግዝ ጉዕዞ ምእንቲ ክውክል ንኩሉ እቲ ምስማዕን ሓበራዊ ዘተን ዝፈጥሮ መስመራት ምትእስሳር ምኾነ ትብል እዚ ኣብ ዘተን ምልውዋጥን ዘማእክለ ኣገባብ ኣብ ኣቃውማ መዓልትታት ክግለፅ እዩ ዕለት 7 ጥቅምቲ ርእሰ ሊቃነ ጳጳስ ሊዮን መንበር 14 ናይ ጳጳሳዊ ተቋም ማሕበራዊ ስነፍልጠታት ደመንበር ኣባል ማሕበር ዶሚኒካውያን ደናግል እናቴ ሄለን ኣልፎርድ ድሕሪ ዘቅርቦ ኣስተንትኖ ነቲ መስርሕ ከላልይዎ እዮም ናይ ጸሎት ግዜ ኣካል ናይቲ ኣብ ግብሪ ዝውዕል ዘሎ ኣገባብ ምዃኑ ኣባ ኮስታ ገሊፆም ሓበሬታ ምእካብን መርገፅታት ምንፅፃርን እኹሉ ኣይኮነን ንቓል ንኻልኦትን መንፈስ ብዘተ እንታይ ከምፅእ ከም ዝኽእልን ክንሰምዕ ንርእስና ከነዳሉ ይግባእ ኢሎም ኣብተን ንናይ መዓልቱ 5 ኣርእስታት ኣባይቲ ስድራ ጳጳሳትን ክኢላታትን በብተራ መደረ ከቅርቡ እዮም ኣብተን ናይ ስራሕ ጉጅለታት ናይ ዘተ ምስማዕን ስቕታን ህሞት ክህሉ እዩ ተሳተፍቲ ተመክሮ ነፍሲ ወከፎም ብምክፋል ካብ ካልኦት ዝተሰምዐ ነገራት ብምስትንታንን ነቲ ዝተቐልቀለ ጉዳያት ብሓበራዊ ግምት ብምሃብን ናብ ብሓደ ዘምፅኡ ወይ ዘራኽቡ ነጥብታት ከለልዩ እዮም እንተኾነ ግን ፍልልያት ወጥሪ ክፉት ሕቶታትን ንቕድሚት ክወስዱ ዝኽእሉ ስጉምትታትን ከለልዩ እዮም ኣብ ሓደ ምርድዳእ ንምብፃሕ ፍልልያት ከነወግድ ኣይንፅዕርን ኢና ዋላ እውን ብዝበለፀ ርዱእ ዝኾነ ፍልሊ ናይ ምስማዕ ፍረ ክኸውን ይኽእል እዩ ቢሎም እዚ ስዒቡ ናብ ባይቶ ዝምለስ ሓፂር ፀብጻብ ክቐርብ እዩ እዚ ድማ ናብ ተወሳኺ ዘተ ኣብ ምሉእ ዘተ ክመርሕ እዩ እንክብሉ የብርሁ ኣብ መወዳእታ እቲ ዝካየድ ዓውዳ ኣኼባ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ድሕሪ እቲ ኣብ 2014 2015 ዓመተ ምሕረት ዝተኻየደ ሲኖዶስ ፍጻሜ ናይ ፍቕሪ ሓሴት ብዝብል ኣርእሲ ዝለገሶ ሃዋርያዊ ምዕዳን ዝትክእ ከም ዘይከውን ድማ እቶም ኣብቲ ተዋህቦ ጋዜጣዊ መግለፂ መደረ ዘስምዑ ኣካላት ከም ዘብርኹን እንታይ ደኣ ብሽማግለ ዝተዳለወ ፅማረ ከም ዝኸውንን ድሕሪኡ ብጉባኤ ተዘትዩ ናብ ርእሰ ሊቃነ ጳጳሳት ክላኣኺ ምዃኑን ኣስተብሂሎም እቲ ውፅኢት ዘማእከለ መደብ ጋዜጣዊ መግለፅታትን ገስጋስ እቲ ኣኼባን ብዝምልከት ሓበሬታ ክወሃበ ከም ዝኾነ የረጋግፁ እቶም ብዛዕባ እቲ ክካየድ ዝኾነ ዓውደ ጉባኤ ኣማኪሎም ጋዜጣዊ መግለፂ ዝሃቦ ኣካላት ድሕሪ 10 ዓመት ሃዋርያዊ ምዕዳን ናይ ፍቕሪ ሓሴት ተወፋይነት ኣብያተ ክርስትያን ኣባይቲ ስድራ ዋላ እኳ ዝቐየሮም ውግኣት ዝፈላለዮም ስደታትን ዝጸልዎም ቅልውላዋት ጥዕናን እንተሃለዉ ከመይ ገይሮም ቦታታት ስብከተ ወንጌል ኮይኖም ክቕጽሉ ከም ዝኽእሉ ብዝበለፀ ንምርዳእ ምዃኑ ብምግላጽ ኣብ መወዳእታ እቲ ካብ ቫቲካን ዝመጽእ መብጽዓ ካብ ምስማዕን መመያን ዝተወልደ ሓድሽ ሎምን ኣባይቲ ስድራን ምስ ኣባይቲ ስድራን ወንጌል ንምእዋጅ መገድታት ምኽፋት ዝብል ምዃኑ ኣጉሊሖም እዚ ትከታተሎ ዘለኹም ዜና ቫቲካን እዩ ካርዲናል ማቴዎ ዙቢ ድሕሪ ሳልሳይ መገሻ ኦም ናብ ሩስያ ካብ ሞስኮ ተመሊሶም ኣብዚ ኣብ ሩስያ ዘካይዶ ምብፃሕ ምስ ዩክራይናውያን ምሩኻት ኩናት ከም እተረኸቡን ምስ ምድላይ ዝጠፍኡ ሰባትን ምምላስ ናብ ሩስያ ዝተወስዱ ህፃናት ዩክራይንን ዝብሉ ኣብ ሩስያ ናይ ዘካይዶ ምብፃሕ መረት ምንባር ዜና ቫቲካን የረጋግፅ ሳልሳይ ተልእኮ ካርዲናል ማቴዎ ዙቢ ናብ ሞስኮ ድሕሪ እቲ ቅድም ክብል ኣብ ሰነ 2023 ጥቅምቲ 2024 ዓመተ ምሕረት ዝገበረዎ ምብፃሕ ዕለት 30 መስከረም ተዛዚሙ ናይ ቅዱስ ኣቦና ፍሉይ ልኡኽ ሰብኣዊ ጉዳያትን ናይ ኢጣልያ ጉባኤ ጳጳሳት ኣቦ መንበር ካርዲናል ማቴዎ ዙቢ ኣብዝሓለፈ ወርሒ ሓምለ ኣብ ዩክሬይን ዑደት ኣካይዶም ኣብ ዞባ ሊቪቭ ሩስያውያን ምሩኻት ኩናት ዝዕቅቡ መዓስክራት ዑደት ከም ዘካይዱ ዘዘኻኸረ ዜና ቫቲካን ኣስዒቡ ዕለት 3 መስከረም ካርዲናል ዙቢ ኣብ ሓደ ዩክሬይናውያን ምሩኻት ኩናት ዝነብሩሉ መዓስክር ዑደት ኣካይዶም ምስኦም ተዘራሪቦምን ቅርበት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣመሓላ حليفهم أبك أربع وان أبعدهم كملسو كم زخلو دماغ زلهم تصفى كم زغلتون بسعوناتهم أبزي أبروسيا زكايدوان عيسى لسمع التحدات بلك باباسات جوفاني دانييلو أبروسيا نايك دوس ممبرحوري هلوخ كم التسنيون مس يوري وشاكوف أمخاري مرحا قدات وزعي رسا بيهر روسيا فلاديمير بوتين تراخيبهم أبزي كلي أورك بزي بزعبا والتحدرون سلام ويانن أسورات مدل عيز طفو السابعات مترناف أبايت الصدرة كومؤون مملاسنا بروسيا ستوصلو هزعاناتن كم التمايتو أفليتو كاردينال ماتيو تسوبي مسيش مقلة قدات سبع مسالات فدرالاويت روسيا يانا لانتراتوف اون تراخيبهم سلقتي حناتي اقبابن كومو اون ني لوفا بلوفا بزعبا مسرات هزقانات زحالي شماقلة حلافيت كم زمسقنون اسعبهم اون ابايت صدرا داقماي نخطر نفو انكايدو تعاري كنحيلن كنك الاتفن اللونا كم زبلو زينا فاتيكان حبيرو رسالي كان باباسات ليون مبال عصر تربعته أبي مزعزمي على سلاسة مسكرم زقربون على تربو عفشا استمرو تمرتا كريستوس نبار السلام مسارتاته كان برزق إل كان عنا زلوغو توفاي نتطراي مخانو بمزق خار أبي إثيوبيا زوبا تقراي كل موغنات تصابوتاتم دو كبلو زقربو تصاوي اتسعيبو باباسات إثيوبيا اتقاو قجت نزز انحو ساقما تطراي كم زقاد دا اسميرام نتوم عزيوم تقالع تزقود مرير كوننت بمنك نجزا رسم تساوي اتسلام من تسولوتن أقريبهم لعلو كله كاتوليكاية بيتا كريستيان إثيوبيا حزبنا فتحو نبارن حق أينان السلام من تخركب أب منغونا من فسحونة بمحداس كل موغنات لبهم نيقريتان عرق نخفتو بتقحات تتسوع زي كاتوليكاين باباسات إثيوبيا على تحدي تقمتي أب زم حلالو فو مل اختزو سمرو لخوينو كاتوليكاية بيتا كريستيان إثيوبيا أبتي حج اوان أب تقراي عفار أمحرا أورومو كالو أزباطات إثيوبيا زر الزلو عدقاو قجت بعموقات كم التحزن بأسنعو تاسميرهم كونات نفل الليات عبكند مفتاح مفللاي نمعمواق السقاين مبزحن تراي إيو زقلقل أب كبر هيوات لك سبات زحزن عنوات يسعب أب لعلم حبر سبات نبرات كبيد عنوات يسعب نولو دوتات كتان حزقل زر اتسلين كيمن حنا مفداين يزر إيلام رسالي كان باباسات اليوم بل عصر تربعته الان سلاسة مسكرم لحرزاء ربو صلاة ملعكة اقزي عبيرا بزاسمعو مالرة ابي تقرأين ابقو ربابت كللات عفارن امحارن داقماي تتعبو اتات زي تبقسلو كونتات بعميق سكفتاي كتاتلو كم زلو زاق ربو صاوعيت بزوان باباسات اثيوبيا ابزم محلالو فومال اختي يك عالحو رسالي كان باباسات اليوم بل عصر تربعته نخلهم وقنات مقدزات اخمرتو لباو لمنا اقريبهم اتقاو قجت نسا قمات يقادر دا عمبر فتسيمو اي فتحون ايو اسر موت عنواتن كيمتان ايو زر كنعنا زمولوت امدوت راي ايو ننبار السلام مسارت كنبر زخ البيلو محبر سبع عالم كلو سبع حاجزات نزتا قمو سبات كقرب لقسن واناون ابركتو او كقرب زلوم تسفا كمزقلت زكر كوينو كدو سابونا زقربو معدان كاتوليكاويان باباسات اثيوبيا ابزم حلالو فمال اختم نهيوات كا خلاوت كم نای جزار رسنا هیوتن مکرا خلاوت كم نای جزار رسنا سقای گرنا نر یوم مخنیاتو سلام نایتی ان فتو حزبنا اثیوپیا کلاتنا ان کافلو حلفنت سلازخونه بیلوم كله زي مرة داء بحقنا زتخف التحن كله عينة قجت داو كبلن لباوي سألوتنا إيو إلام بفولوي مقدي عمد أبزل على اللؤوان اتزعابي السقاي أبلعلي إتوم عزيوم تقالعة بفلاي دما أبلعلي نصوحات سبات هزقانات لكنستيو أرقاويان همومانين كمزودق زحمم كونن تأزخاخيرهم إزي منتخي كون نقويتا حيوات سب كحلو سألوتنا نقدسل سلازي أب حقي فتحي يقريتان عرق انزتا سررته سلام من حزبنا فوسي كمتسئن نحالوات كلهم حزبتاتنا خقلقلن كم زغل نرقاقص كم زيزبال السلام كبرتات وانجلزن تبارق ايون حباراو السنائزة ساقوم نتيك الدوسي كبر سبعو السبزدق فكوينو مستي فقاد أملاق نهزبو زيساما مع اي كلهم مؤمنان كاتوليكن كلهم سنائد لتزلوهم سباتن بسألوتن نتس عمان كتسانعو باباسات إثيوبيا نهزبوم ناي عرقن حدنتن نبار السلام براخت كعدل نلعولك زي عابيهر يلمنو سنتي ويتاهيو سنتي
1: سلام وسناي إذا راديو فاتيكان أب مدى من ساعتكم زلكم بكرسوس أحواتنا حتن مساكم زلهو حاوكم نهم بأولوسيه لو ما عنتم بار بتخطى تالي أربعة كفال جيرنا منفساوق إن أمانن زبل أرستي زلكم يتزلهو كساب مود داتا كتكتاتو الخاب فرام لخدمكم قدام كفال بار جبوت حقي زبل كوننات زبل حساب كنرينا جمري حد حق بمانكن جمرا قداسيو زار سيزن بزحات سبات بزح زيتان سميت فترة لومي ويقدمي نوح زمنات نزفور حسابات استفترة عشنات مسيلو سلا سموعهم ويون بمن قد فيلمتات مقنان زمور سيزم عقان انتموتا فيديوتات سبن مهار زيكونا وينمر عد تباهيلهم استسرحو زدن تسوزان تتطراي كوينو زسموع سبالي لومي زعت حساس بازي كان الكسو كبوي منياتو قدس متحف بزعوا زغداي زارب كله زي زخونه حب بنصريو اذا نكرنا زحفر وير ما خنفر حلو زلنا ارستي كنا ابايتا زكاد زلو كنكابي انتنا خنديو زين خل منفساوي وقيو

ዝበሃል ናይ ኢየሱስ ክርስቶስ ባዕሉ ኣገልግሎት ኣብ ዝጀመረሉ እዋን ብቐጥታ ብዲያብሎስ ክፍተን ናበረኻ ከምዝኸደ ወንጌል ማቴዎስ ምዕራፍ 4 ፍቕዲ 1 ዝነግርና ቀዳሚት ስብከቱ ከይገበረ እንከሎ ናይ ምፍዋስ ኣገልግሎቱ ከይጀመረ እንከሎ ናብዚ መንፈሳዊ ውግእ ካቱ እንከሎ ኢና ንርኢ ትወዲ ኣምላኽ ባዕሉ ነዚ ሓቂ እዚ ዝገጠሞ እንተረኣ ኮይኑ ከዓ ንሕና ነዚ ከም ድሑር ኣተሓሳስባ ጌርና እሽሽ ክንብሎ ኣይንኽእልና ካልኣይ ኣበው ኣብ በረኻ ብሓቂ እንታይ እዮም ምሂሮም ኣብ በረኻታት ከይዶም ስንታይ እዮም ምሂሮም ኣብ ሳልሳይ ናብዓይን ክፍለ ዘመን ፍቁራን ኣሕዋት ኣሰውኡትን ኣንስትን ናብ ኣምላኽ ዝያዳ ንምቕራብ ተባሂሉ ናብ በረኻ ግብፂ ይውሕዙ ነይሮም ኣብኡ ብኡንቡኡ ዘጋጥሞም ነገር ድማ ሓያል መንፈሳዊ ቃልሲ ነይሩ እዚኣቶም ዘይተማሃሩ ተራ ሰባት ኣይነበሩ ንኣብነት ከም በዓል ቅዱስ ኣንጦኒዎስ እንተደ ወሲድና ሲ ዓበይቲ ኣቦታት ፍላስፋታት እኳ ደኣ ከምኡ ውን ምሁራት ሰባት ፍላስፋታትን ከይተረፈ መፂኦም ክሓትዎም ክነግዱ ክብርክህብዎም ከለውን ንርኢና ቅዱስ ኣንጦኒዎስ ኣብዚ ናይ ሎም ዘመን ነዚ ሕጂ ተረሲዑ ዝመስል ዘሎ ትምህርቲ ፅቡቅ ገይሩ ምሂርዎ እዩ ከምዚ ከዓ ይብል ኣጋንንቲ ካብ ዝኾነ ነገር ንላዕሊ ነታ ብክርስቶስ ሰላም ዝረኸበት ነፍሲ ከም ዝፈርሕዋ ከምኡውን ቀንዲ መሳርሒኦም ሓይሊ ዘይኮንስ ምትላል ፍርሕን ተስፋ ምቁላፅን ሓሶት ሓሳባት ምዝራእ እምበር ብዝረአ መንገዲ ከምዘይንቀሳቀሱ ይነግረና ሳልሳይ ነጥቢ እሞ ሎሚ ንዓኻ ንዓኺ ብኸመይ እዩ እዚ ርእስቲ ኣገዳሲ እዩ ዝኸውን ኦኬ ኣብ ክልቲኡ ወገን ዘሎ ሓደጋ ክንዲ ኢና ገለ ሰባት እዚ ኩሉ ነገር ሓቂ ኮነን ኢሎም ይክሕዱ እዚ መንፈሳዊ ቃልሲ የለን ኢሎም ይክሕዱ እዚ ምክሓድ እዚ ድማ ናይ ብሓቂ መንፈሳዊ መጥቃዕቲ ከጋጠሙ ከሎ መወከስ ወይ መከላኸሊ ዘይብሎም እዩ ዝገብሩ ንኣብነት ብዘይዝኾነ ምክንያት ሃንደበታዊ ተስፋ ምቁራፅ ናቶም ዘይኮነ ዘጭንቕ ሓሳብ ወይ ካብ ዘይተፈልጠ ቦታ ዝመፀ ናብ ጥፋኣት ዝስሕብ ስምዒታት ክመፅም ከሎ ብዘይዝኾነ መከላኸሊ ብዘይዝኾነ መወከሲ ይተርፉ እቶም ካልኦት ከዓ ናብቲ ካልእ ጥርዚ ይኸዱ ኣብ ኩሉ ሽግር ኣብ ኩሉ ሕማቕ ስምዒታት ኣብ ኩሉ ውድቀት ሰይጣን ከም ዘሎ ይርዩ እዚ ድማ ነቲ ናፅነት ዝህብ እምነት ናብ ፍርሕን ናብ ራዕድን ይልውጥዎ ማለት እዩ መፅሓፍ ቅዱስ ካብዞም ክልተ ጥርዛዊ ኣተሓሳስባታት ይህልወና ያቆብ ኣብ መልእኽቲ እውን ኣብ ምዕራፍ 4:7 ሚዛናዊ ዝኾነ መምርሒ ይዝበና በኣርከስ ንኣምላኽ ተገዝእዎ ንዲያብሎስ ግን ተቃወምዎ ካባኻትኩም ድማ ካድም ይብለና ትቅድም ተኸተል ንተዓዘቦ ቅድም ንኣምላኽ ክትግዝኦ ኣለካ ብድሕሪኡ ንፀላኢ ትቃወሞ እምበኣር ውፅኢት ንኣምላኽ ምግዛእ ካብ ፍርሒ ተዋሒጥካ በይናዊ ውግእ ዘይኮነ እግዚኣብሔር ምሳኻ ኮይኑ ዝዋግኦ ውግእ ምኻት ዕወቶ ውግእ እዩ ዝመርሓካ ኣብ መደምደምቲ እምበኣር ፍቅራን ኣሕዋት ኣብ ተስፋ ምቁራፅ ኣብ በይነይ ተሪፈ ዝሕግዘኒ የብለይን ዝረድኣኒ የብለይን ኣብ ዝብል ሓሳባት ኣብ ንሽመመሉ ሓሳባት ብተደጋጋሚ ይመፀና እንተደኣሎ ኣስተውዒልና ብገዛእ ኣቕምኻ ብሓይልኻ ክትወፅ ከም ዘይትኽእል ብጉልበትካ ክትወፅ ከም ዘይትኽእል ብጉልበትካ ጥራይ ኣይትቃለሶ ናብ ፀሎት ኣምፃዮ ኣብ ቅድሚ ኣምላኽ ብቕንዕና ጎይታይ ስኻይ ከረዳየ ኢልካ ኢድካ ንላዕሊ ክትገብር ክትማርኽ ብኡ እታ ቀዳመይቲ ስጉምቲ ክንገብራ ዘለና ግን ቅድሚ ምቅዋምና ገዛእ ርእስና ከምቲ ያቆብ ምዕራፍ 4:7 ዝበለና ገዛእ ርእስና ንኣምላኽ ከነግዝእ ከም ዘለና ፍቅራን ኣሕዋት እዚኣ ከተባባዓኩም ከዘኻኽረኩም እፈቱ ዝመፅእ ሰሙን ብዛዕባ ፀላኢ ብግብሪ ንዓና ንኽጥቅዕ ብኸመይ ይሰርሕ ንዝብል ብረቂቕ ብዝኾነ ተንኮላት ከም ዝሰርሕ ክንሪኦ ኢና ቅዱሳን ኣቦታት እውን ነዚ ሓሳብ እዚ ብኸመይ ህብትምልና እውን ክንሪኢ ኢና ስጋብ ሽዑ እግዚኣብሔር ፀጉኡን ምሕረቱን የብዝሓልኩም ሰሰና እዩ

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ዘካየድዎ ናይ ቀረባ እዋን ሃዋርያዊ ዑደቶም ኣመልኪቶም እተፈላለየ ጉልሕ ነጥብታት ብምዝካር ዳግም ልደት ብዝብል መሪ ሓሳብ ኣስተንቲኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ረቡዕ ዕለት 30 መስከረም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ከተማ ፓሪስ ዝርከብ ካቴድራል ኖተርዳምን እቲ ዘሕለፎ ዘሕዝን ፍጻሜን ዘኪሮም ብምሳሌያዊ መንገዲ ነቲ ኣብ ሃገረ ፈረንሳ ዘካየድዎ ሃዋርያዊ ጉዕዞ እውን ብርሃን ክኾኖ ከም ዝኸኣለ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ኣብ ዘካየድዎ ሃዋርያዊ ጉዕዞ ናብ ከተማታት ፓሪስን ሉርድስን ኣብ ሰበይን ምብራቕ ፈረንሳ እትርከብ ከተማ መድስን በጽሑ። ኣብቲ ዘካየድዎ ምብጻሕ ምስ ብኣሽሓት ዝቝጸሩ መንእሰያት ኣብ ሓደ ናይ ስፖርት ሜዳ ተራኸቡ። ኣብ ኩሉ ደረጃታት ዕድመ ወዲ ሰብ ንህይወት ምክልኻል ኣድላይ ምዃኑ እውን ኣጉልሑ። ኣብ ኤውሮጳን ኣብ መላእ ዓለምን ሰላም ክሰፍን ድማ ጻውዒት ኣቕሪቦም። ኣብታ ቐዳመይቲ መዓልቲ ሃዋርያዊ ጉዕዞኦም ኣብ ከተማ ፓሪስ ኣብ ዝርከብ ካቴድራል ባዚሊካ ኖተርዳም ጸሎት ዘሰርካ ኣዕረጉ። እዚ ባዚሊካ እዚ ኣብ ወርሒ መያዝያ 2019 ብምኽንያት ባርዕ ሓዊ ዝዓነወ እሞ ኣብ ወርሒ ተሓሳስ 2024 እንደገና ዝተኸፍተ እዩ ዝነበረ። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ኣስተምህሮ ንኹሎም እቶም ሃንጎፋ ኢሎም እተቐበልዎምን ኣብ መደብ ጸሎት እተሳተፉን ኣመስጊኖም። እዚ ዳግመ ልደት ናይዚ ካቴድራል ንብምሉኡ ሃዋርያዊ ጉዕዞኦምን ንመጻኢ ከምጽኦ ዝኽእል ፍረታትን ንኽንርዳእ ብኸመይ ከም ዝሕግዘና እውን ኣጉልሑ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እቲ ኣብ ኖተርዳም ዘጋጠመ ባርዕ ሓውን እቲ ስዒቡ ዝመጸ ዳግመ ህንጸትን ኣብ ኩሉ ደረጃታት ኣወንታዊ ምላሽ ከም ዘለዓዓለ ወሲኾም ገለጹ። ኣብ መንጎ ቤተ ክርስቲያንን መንግስትን ህዝባዊ ትካላትን ሲቪላዊ ማሕበረሰብን ናይ ምትሕብባር ኣብነት ከኣ እዩ ዝነበረ። ልክሲ ግብረ ሰናይን ኣበርክቶ ክኢላታትን ሰብ ጥበብን ሰራሕተይናታትን ብዝበለጸ ንምጥቃም ድማ ሓጊዙ ይበሉ። እዚ ንሓባራዊ ረብሓ ዝተገብረ ውህደት ንትካላት ፖለቲካውን ማሕበራውን ሓይልታት ከምኡውን ንዅሎም እቶም ሲቪላውን ቁጠባውን ሓላፍነት ዘለዎም ሰባት ልሙድ ክኸውን ኣለዎ ይብሉ ርእሰ ሊቃነ ጳጳሳት። ነዚ መልእኽቲ እዚ ምስ ሰበ ስልጣን ሃገረ ፈረንሳይ ኣብ ዘካየድዎ ኣኼባን ኣብቲ ኣብ ማእከላይ ቤት ጽሕፈት ዩኔስኮ ኣብ ዘቕረብዎ መደረን ከም ዘመሓላለፍዎ እውን ገሊጾም። ርእሰ ሊቃነ ጳጳሳት ኣብ ከምዚ ዝኣመሰለ ምትሕብባር እተመስረተ መሰረታዊ መለክዒ ክብሪ ወዲ ሰብ ኮይኑ እዩ ዝረኸብዎ። ርእሰ ሊቃነ ጳጳሳት ልዮን ኣብ መንጎቲ ኣብ ኖተርዳም ዝዓረገ ጸሎት ዘሰርክን ከምኡ ውን ድሕሪ ሓጺር እዋን ምስ 80,000 ዝኾኑ መንእሰያት ኣብ ናይ ስፖርት ሜዳ ፓሪስ ዘዕረግዎ ጸሎተ ንዋምን ዘይርሳዕ ናይ ጸሎት ምንቅስቓሳት ከም እተኻየደ መስኪሮም። ክልተ ምሉእ ብምሉእ እተፈላለዩ ቦታታት ግን ከዓ ክልተ ተመሳሰልቲ ፍጻሜታት ኮይኖም ዳርጋ ብመንፈሳዊ መዳይ ሓድነት ዘለዎም እዮም ዝነበሩ። እንታይ እዩ ዘጣመሮም? እታ ቤተ ክርስቲያን ብእምኒ ወይ ብስሚንቶ ዝቖመት ዘይኮነትስ በቶም ጐይታናን መድሓኒናን ኢየሱስ ክርስቶስ እተፈቕሩ ሰባት ዝቖመት ክንዲ ዝኾነት እያ። እቲ ናይ ስፖርት ሜዳ ብሓድሽ ወለዶ ሃገረ ፈረንሳይ መሊኡ ነበረ። ብምኽንያት ዕድሚኦም ዘይኮነስ ብምኽንያት መንፈሶም ከምኡውን ናይ ልብን እምነትን ነጻነትን ሓድሽ ወለዶ ፈረንሳይ ከም ዝነበሩ ኸኣ ርእሰ ሊቃነ ጳጳሳት ገሊጾም። ርእሰሊቃነ ጳጳሳት ከም ዝገለጽዎ እቲ ዝዝምርን ዝጭድርን ግን ከዓ ስቕታን ጽሞናን ከምኡውን ንሓቅን ፍቕርን ሃረር ዝብል ልቢ ዝገልጽ ኣቓልቦን ስምዒታውን ገጽ ከም ዝነበረ ብምምልካት ኣስዕብ ኣቢሎም ድማ እቲ መደብ ጸሎተ ንዋም ዓብዪ ምልክት ተስፋ እዩ ዝነበረ ብምባል መስኪሮም ንርእሰ ሊቃነ ጳጳሳት እዚ እውን ተመሳሳሊ ተስፋ እዩ ዝነበረ ኣብቲ ሰባት በብመዓልቱ ንኽብሪ ደቂ ሰብ ብፍቕሪ ንምግልጋል ዝውፈይሉ ማይሶም በኪታ ዝበሃል ማእከል ስደተይናታት ኣብ ዝገበርዎ ምብጻሕ እተራእየ ተስፋ እውን እዩ ዝነበረ ከምኡ ውን ርእሰ ሊቃነ ጳጳሳት ዝጠቐስዎ ካልእ ምልክት ተሓድሶ ኣብ ዝቐረባ ዓመታት ኣብ ፈረንሳ ቁጽሮም እናወስኸ ዝኸይድ ዘሎ ሓደስቲ ተጠመቕቲ መንሰያትን ዓበይትን እዩ ዝነበረ ኣብቲ ኣብ ከተማ ፓሪስ ዝካየድ ዘሎ ናይ ክልላዊ ጉባኤ ሲኖዶስ ኣኼባ ብምስታፍ እውን ኣተባብዕዎም ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ኣብቲ ኣብ ማእከል ቅርዓት ከተማ ፓሪስ ዝርከብ ፒያሳ ፓላስ ደላ ኮንኮርድ 700,000 ዝኾኑ ምእመናን ንዘዕረግዎ መስዋዕቲ ቅዳሴ እውን ዘኪሮም እዚ ድማ ምእመናን ነቲ ውሩይ ጎዳና ኣቬኑ ደላ ቻምፕስ ኤሊሴ ክሳዕ ኣርክ ደ ትሪንፌን ዝበጽሕ ጎዳና መሊኦሞ ከም ዝነበሩ ብኣድናቖት ይዝክሩ ኣብ እዋን ቅዱስ ቁርባን ሰብ ቅዱስ ቁርባን ክቕበል ከኣለ በዚ ከምዚ ድማ ኣብ ኩሉ ቦታ ተዘርጊሑ ነበረ በሉ እዚ ናይ ሓቂ ዳግመ ህንጸት እዩ ዳግመ ህንጸት እታ ቤተ ክርስቲያን ብኣማላድነት ቅድስቲ ድንግል ማርያም እማ ኣምላኽ ጥራይ ክርከብ ዝከኣል ድማ እዩ ዝነበረ ክብሉ እውን ወሲኾም መስከሩ ድሕሪ እዚ ርእሰ ሊቃነ ጳጳሳት ናብቲ ናብ ከተማ ሉርድስ ዘካየድዎ ንግደት ምልስ ብምባል መቕደስ ስልጣኔ ፍቕሪ ቢሎም ብምጽዋዕን ከምኡውን ናብ ካልኣይ ክፋል ሃዋርያዊ ጉዕዞኦም ናብ ሉርድስ ናብቲ ህቡብ ቤተ መቕደስ ቅድስቲ ድንግል ማርያም ከም ዝበጽሑ ኣዘንተዉ ኣብ ሉርድስ ጐይታ ብሓልዮት ኖና ቅድስቲ ድንግል ማርያም ንዅሎም ነጋድያን ብፍላይ ከኣነቶም ብስጋን መንፈስን ዝሓመሙ ናይ ተስፋን ዳግ መልደትን መልእኽቲ የመሓላልፍ በሉ ብግህዶ ከረጋግጾ ዝደሊ መልእኽቲ እንተሃልዩ ነፍሲ ወከፍ ሰብኣዊ ህይወት ኣብ ዝኾነ ይኹን ኩነታት ወላ እውን ኣብ ኣዝዩ ድኽመት እውን ከይተረፈ ዘይገሃዝ ክብሩ ይዕቅብ ብሰብኣዊ ርሕራሕን ብሓገዝ ስነ ፍልጠትን ካብ ስቓይ ናጻ ክኸውንን ክሕገዝን ይግባእ በሉ ብተወሳኺ እውን ምስ ጕጅለ ግዳያት ዓመፃ ዘካየድዎ ርክብ እውን ዘከሩ ኣባኡ ድማ ንኻልኦት ግዳያት ፍቓዶምን ናይ ቤተ ክርስቲያን ድሌትን ክገልጹ ክሕግዝዎም ሓተትዎም ነቲ ኣብ ህይወቶም ዝወረደ ስቓይ ክርድኡን ከምኡውን ማህሰይቲ ንምክልኻል ክዓዩን ክሕግዝዎም ኣተባብዕዎም ኣብ ሉርድስ ርእሰ ሊቃነ ጳጳሳት ኣብቲ በብመዓልቱ ኣብ ቤተ መቕደስ ዝካየድ ናይ ሽምዓ ምብራህ ስነ ስርዓትን ጸሎተ መቝጸርያን ተሳቲፎም ትማሊ ድማ ኣብ እዋን ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንዝተሳተፉ ኢጣልያውያንን ጀርመናውያንን ኣብ ዘመሓላለፍዎ ቃል ሰላምታን ምሕፅንታን ኣብዛ እትመጽእ ወርሒ ጥቅምቲ ምእንቲ ሰላም ጸሎተ መቝጸርያ ምጽላይ ኣድላይ ምዃኑ ኣትሪሮም ተዛረቡ ኣብ መወዳእታ ርእሰ ሊቃነ ጳጳሳት ናብቲ ብኻልኣይ ውጋእ ዓለም ዝዓነወ ዞባ ፈረንሳን ኤውሮጳን ናብ ከተማ መትሲ ዝገበርዎ ምብጻሕ ከምኡውን ብዛዕባ ሳልሳይን ናይ መወዳእታን ክፋል ሃዋርያዊ ጉዕዞኦም ጠቒሶም መግለጺ ኣካፈሉ ነቲ ሓደ ካብቶም መስረቲ ሕብረት ኤውሮጳ ዝኾነ ሮበርት ሹማን ብምጥቃስ ንመብዛሕትኡ ህይወቱ ኣብ ከተማ መትሲ ዘሕለፈን ድሕሪ ካልኣይ ውጋእ ዓለም ሰላም ዘስፋሕፍሐን ከም ዝነበረ መስከሩ ዘመናዊት ኤውሮጳ ብርግጽ ድሕሪ እቲ ውግእ ዘስዓቦ ዕንወት ከም ውጥን ሰላም መጠን እያ ተወሊዳ እቲ ኣብ ከተማ ፓሪስ ኣብ ዝርከብ ባዚሊካ ኖተርዳም ዘጋጠመ ባርዕ ሓዊ ኣብ ካልኣይ ውጋእ ዓለም ንኤውሮጳ ዘጋጠማ ኩነት እዩ ዝመስል ዝነበረ ክንብል ንኽእል ብምባል ርእሰ ሊቃነ ጳጳሳት ገሊጾም ኤውሮጳ ድማ ኣብቲ ኣብ መንጎ ህዝብታት ዘሎ ዲሞክራስን ሓድነትን ሕውነትን እተመስረተ ብክርስትያናዊ መበቆል ዝግለጽ ዳግም ተወሊዳ እያ ሎሚ እውን እንተኾነ ኣብዚ መሰረትን በዛ ኣገዳሲ ናይ ህይወት ደምን እዩ እቲ ውጥን ኤውሮጳ ኣብ ዝያዳ ዓለምለኻዊ መድረኽ ክትሕደስ ዘኽእላ እዩ ዝነበረ ኣብዚ መዳይ እዚ ኣብ መንጎ ሃይማኖታት ዝግበር ዘተን ዝርርባትን ኣገዳስነት ከም ዘለዎ እውን ጠቒሶም ምስ ተወከልቲ ዝተፈላለየ ሃይማኖታት ኣብ ከተማ መትሲ ዘካየድዎ ኣኼባ ብምዝካር እውን ናይ ከተማ መትሲ ጻውዒት ንምዝርራብን ሰላምን ከም ዝኸተመ እውን ገሊጾም ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ካልኣይ ውጋእ ዓለም ነቶም ቋንቋ ጣልያን ዝዛረቡ ምእመናን ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ኣብ ዝሓለፈ ሰንበት ዕለት 27 መስከረም ኣብ ቦሎኛ ብ1944 ብወተሃደራት ናዚ ተቐትሉ 3 ሰማእታት ካህናት ብጽናዎም ከም እተኣወጀ እውን ጠቒሶም እዞም ኣገልገልቲ ኣምላኽ ዝገበርዎ ዝለዓለ መስዋዕቲ ኣብዚ ዘመን እዚ ንዘለዉ ክርስትያን ምእመናን ብፍላይ ኣብ እዋን ፈተና ኣብ ጐና ኣሕዋቶምን ኣሓቶምን ደው ንኽብሉ ትብዓት የርኢ ክብሉ መስከሩ። ርእሰ ሊቃነ ጳጳሳት ቀጺሎም ነቲ ዓለም ህይወት ምእንቲ ኽትረክብ ዝብል ጭርሖ ናይቲ ሃዋርያዊ ጉዕዞኦም ብምዝካር እቲ ዘካየዱ ሃዋርያዊ ጉዕዞ ብዙሕን ነባርን ፍረ ከም ዘምጽእ ተስፋ ብምግባር ምስክርነቶም ዛዘሙ። ነቶም ቋንቋ ፖርቱጋል ዝዛረቡ ነጋድያንን መንፈሳውያን በጻሕትን ኣብ ዘካፈልዎ ቃል ሰላምታ ድማ እቲ ኣብ ፈረንሳ ዝርኤናዮ ንጐይታናን መድሓኒናን ኢየሱስ ክርስቶስ ዘላትና ፍቕሪ ዝገልጽ ህዝባዊ ምስክርነት ንመላ ቤተ ክርስቲያን መተባብዒ ይኹን እምነትና ኣይንሕባእ ክብሉ ተላበዉ። ርእሰ ሊቃነ ጳጳሳት ነቶም እንግሊዘይና ዝዛረቡ ምእመናን ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ከኣ ነቶም ካብ ጳጳሳዊ ኮሌጅ ኣየርላንድ ዝመጹ ተምሃርቲ ዘርአ ክህነትን ከምኡውን ነቶም ብዕለት ሓደ ጥቅምቲ ኣብ ጳጳሳዊ ኮሌጅ ሰሜን ኣሜሪካ ብተኻየደ ስርዓተ ሲመት ዲቁና እተሳተፉ ነጋድያንን እውን ፍሉይ ሰላምታ ኣቕረቡሎም። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት መስቀል መስከረም 24/2017 ዓመተ ምህረት ነዚ ሰንበት እዚ ዘሰኒ መዝሙር መስቀልከ እግዚኦ ተሰብሐ፣ መስቀልካ ተመስገነ፣ ሓይሊ መስቀልካ እሱራት ፈትሐ፣ ሓይሊ መስቀልካ ለምጻማት ኣንጽሐ፣ ሓይሊ መስቀልካ ሙታና ተንስአ። ሰንበት ንሰብ ዕረፍቲ ኢሉ ሰርዐ፣ መስቀልካ ተመስገነ፣ ኦጐይታ ሓቂ ዝኾነ ቓልካ ዓዘዘ። ምስባክ ወኣጽንኦ እግዚኦ ልዝንቱ ተሰራእከ ለነ ውስተ ጽርህከ ዘኢየሩሳሌም ለከ ያመጹኡ ነገሥት ኣምሃ ነቲ ንኣና ዘድሓንካሉ ሓይልኻ ግለጾ ስለቲ ኣብ ኢየሩሳሌም ዘሎ ቤተ መቕደስካ ንነገስታት ውህበት ከም ጽኡልካ እዮም። መዝሙር 68 ካብ ቁዕፅ 28 ክሳብ 29 ቃል ወንጌል ካብ ወንጌል ዮሃንስ ካብ ምዕራፍ 3 ካብ 13 ክሳብ 17 ወንጌል ዘዮሃንስ ብጀካ እቲ ካብ ሰማይ ዝወረደ ወዲ ሰብ ናብ ሰማይ ዝዓረገ ሓደ እኳ የልቦን ብውኡ ዝኣምን ዘበለ ኩሉ ናይ ዘለኣለም ህወት ምእንቲ ክረክብ እምበር ከይጠፍእሲ ከምቲ ሙሴ ኣብ በረኻ ነተመን ዝሰቐሎ ወዲ ሰብ ድማ ከምኡ ክስቀል ይግባእ እዩ። በቲ ሓደ ወዱ ዝኣመነ ዘበለ ኩሉ ናይ ዘለኣለም ህወት ምእንቲ ክረክብ እምበር ከይጠፍእሲ ኣምላኽ ንወዱ በጃ ክሳዕ ዝህብ ክሳዕ ክንዲዚ ንዓለም ኣፍቀራ። ምክንያቱ ኣምላኽ ንወዱ ናብ ዓለም ዝለኣኾ ዓለም ብኣብኡ ምእንቲ ክድሕን እምበር ንዓለም ክፈርድ ኢሉ ኣይኮነን። ዘመነ መስቀል ካብ 17 መስከረም ክሳዕ 25 መስከረም ዘሎ እዩ። ድሕሪ በዓለ መስቀል ክልተ ሰናበቲ እንተወዓለ ክልቲኡ ሰናበቲ ሰነበት ዘመስቀል ብዝብል ይፍለጥ። ንባባት እውን ምስ መስቀል ዝተተሓሓዘ ይንበብ። መስቀል ኣብ ክርስትያናዊ እምነትና መሰረትን ቀንዲ ምልክት ድሕነትናን እዩ። ዝዓበየ ህያብና መስቀል እዩ። ኣብ መስቀል ክንርኢ ከሎና ኣብ ውሽጥና ዝስምዓና ፍሉይ ነገር ኣለና። ኣብ ኩሉ እንገብሮ ጸሎታትና ብመስቀል ንጅምሮ፣ ብመስቀል ንዓጽዎ። ኣብ ቅዳሴና ደጋጊምና ትምህርቲ መስቀል ንገብር። ኣብ ቤትና፣ ኣብ ቤተ ክርስትያንና፣ ኣብ ብዙሕ ነገራትና መስቀል ክፍሊ ህይወትናን መንነትናን እዩ። በዚ ከዓ መስቀል ሓይልና፣ ተስፋና፣ ጽንዓትና እዩ ንብል። ኣብ ብሉይ ኪዳን ሙሴ ኣብ እምባ ሆሬብ እምባ ኣምላኽ ብዝብል ዝፍለጥ ምስ ኣምላኽ ከም ዝተዛረበ ንርብብ። ኣብኡ እግዚኣብሄር ኣብ ዝነድድ ቁጥቋጥ ኮይኑ ተዛሪብዎ፣ ግን ሙሴ ካብኡ ርሕቕ ኢሉ ተዛሪብዎ። ምክንያቱ ኣብ ቅዱስ ቦታ ደው ኢሉ ስለ ዝነበረ። ኣብቲ እዋን ሙሴ ጥራሕ እዩ ምስ እግዚኣብሄር ክዛረብ ዝኽእል ዝነበረ። ኩሉ ግዜ ከዓ ቅድሚ ምስ ኣምላኽ ምርኻቡ ወይ ምዝራቡ ንገዛእ ርእሱ ክንጽሕ ኣለዎ። እግዚኣብሄር ኣብ እምባ ደብረ ሲና ብደመና ተኸሊሉ ክወርድ ምስ ወሰነ ኩሎም እቶም ህዝቢ ንገዛእ ርእሶም ክንጽሑ ኣለዎም። ክልተ መዓልቲ ከዓ ይወሰድ። ወላውካ ነፍሶም የንጽሑ ነቲ እምባ ክትንክፉ ኣይፍቀዶምን እዩ። እዚ ከዓ ዋጋ ሞት የኽፍሎም እንተሰዓርዎ። ሙሴ ጥራሕ እዩ ኣብቲ እምባ ክድይብ ዝኽእል ዝነበረ። እስራኤላውያን ኣብቲ እግሪ እምባ ጥራሕ እዮም ክቐርቡ ዝፍቀደሎም ዝነበረ። ሙሴ ኣብ ነፍሲ ወከፍ ንእግዚኣብሄር ክዛረብ ኣብ ዝቐረበሉ ካሕሳ ሓጢኣት ክገብር ኣለዎ። ዝኾነ ጉድለት ዘይብሉ ንእሽቶይ ተባዕታይ እንስሳ ዝራብዕ ወይ በጊዕ ክቕርብ ኣለዎ። እዚ መስዋዕት እዚ ኣብ ድንኳን ክኣቱ ምስ ኣምላኽ ክዛረብ ክራኸብ ይኽእሎ ነይሩ። እንተኾነ እዚ መስዋዕቲ ግዜያዊ ቅድስና እዩ ዘውህቦ ዝነበረ እምበር ነባሪ ፍቓድ የውህቦ ኣይነበረን። ብተበሳሳሊ መገዲ ድሕሪ 1300 ዓመታት ኣብ ግዜ ኢየሱስ ሊቀ ካህናት ኣብ ቤተ መቕደስ ክኣቱን ኣብ ቅዱስ ቅዱሳን ምስ ኣምላኽ ክራኸብ ናይ ሓጢአቱ መስዋዕቲ ክዕርግ ኣለዎ። እዚ ከዓ ዝኾነ ጉድለት ወይ መኸላእታ ዘይብሉ ተባዕታይ ብዕራይ ወይ በግዕ ክስው ኣለዎ። እዚ ኣብ ግዜ ብሉይ ኪዳን እዩ ነይሩ። ዝዕግፍ ፍታሕ እውን ኣይነበረን። ምክንያቱ ኣምላኽ ምስ ነፍሲ ወከፍ ክራኸብ እምበር ምስ ሊቀ ካህናት ጥራሕ ክራኸብ ይደሊ ኣይነበረን። ከምኡ ምስ ነፍሲ ወከፍ ኣብ ዝኾነ ግዜ ቀትሪ ይኹን ለይቲ ክዛረብ ይደሊ እዩ። ስለዚ ካሕሲ ሓጢኣት ኣድላይ እዩ ነይሩ። ግን ንኩሉ ግዜ ሓጢኣትና ዘጥፍኣልና ዝኣልየልና ንደሊ። ናይ እንስሳ መስዋእቲ እኹል ኣይኮነን። መስዋእቲ ወዲ ሰብ ክኸውን ኣለዎ፣ ነባርን ንኩሉ ግዜን ክኸውን። ክርድኦ ዘለና ኣምላኽ ብመስዋእቲ ወዲ ሰብ ዘይተሓዝ እዩ። ምክንያቱ ንሓደ ሰብ ምእንቲ ድሕነት ካልእ ሰብ ኢሉ ክስውእ የብሉን። ነዚ ነቲ ኣብቲ ኣብርሃም ንወዱ ይስሓቅ ኣብ እምባ ሞርያ ክስውኦ ምስ ቀረቦ ደውበል ኢልዎ ሽዑ ኣብ ክንድኡ ድዑል ከምዝስዋዕ ገኮይኑ እግዚኣብሄር ካብ መጀመርያ ንሱ ነቲ መስዋእቲ ዝኸውን ክቕርብ ከም ዘለዎ ይፈልጥ ነይሩ። መስዋእቲ ንመጋረጃ ነቲ ኣብ ቅዱስ ቅዱሳን ዝነበረ ካብ ርእሲ ክሳብ ታሕቲ ዝቐድድ እሞ ሽዑ ንነፍሲ ወከፍ ኣብ ቅዱስ ቅዱሳን ከም ዝኣቱ ዝገብር፣ ምስ ኣምላኽ ኣብ ዝደለይዎ ግዜ ከም ዝዛረቡ ዝገብር። እዚ ኣብ ግብሪ ክበፅሕ ኣምላኽ ኣብ ዓለምና ከም ሰብ ኮይኑን ንገዛእ ርእሱ መስዋእቲ ክኸውን ክኣቱ ኣለዎ። ነዚ ከዓ በቲ ስጋ ዝለበሰ ወዱ ካብ ድንግል ማርያም ተወሊዱ ኣብ እምባ ሞርያ ብምስውኡ ብግዜ ኢየሱስ ቀራንዮ ብዝብል ዝፍለጥ ዝነበረ ፈፂምዎ። መስዋእቲ መስቀል ሓዲስ ምዕራፍ ኣብ ሂወት ነፍሲ ወከፍና ፈጢሩ። ኣብ መስቀል ክነስተንትን ከለና ኣተኩና ክንጥመቶ ከለና ኩሉ ግዜ ዝለዓል ሕቶ ኣሎ። ስለምንታይ እዩ እቲ ከኣል ኩሉ ፈጣሪ ዓለም እንከሎ ንገዛእ ርእሱ ከም እምንቲ ወላ ሓንቲ ሓይሊ ዘይብሉ ኮይኑ ብገዛእ ፍቓዱ ክሳቀ፣ ክንዓቅ፣ ክዋረድን ክንፀግን ክኸውን ክፍቅ ዝተገደደ? እዚ ብዓብኡ ክንሪኦ ከለና ምስጢር እዩ። ብዓይኒ ርዲእ ሰብ ክትሪኦ ከለካ ግን ኣይርዳእካን፣ ወላ ትርጉም እውን ትስእነሉ። ብዘይ ምውራድ ብዘይ ምንኣስ እዚ ኩሉ ከይወረዶ ከድሕነና ምክኣሊ ነይሩ። ግን ስለምንታይ ነዚ መሪፁ ይኸውን? ሕቶታትና ብዙሕ ክንሓስብ ክነሰንትን ይገብረና። ስለምንታይ እዚ ኩሉ ስቃይ ምእንታይ ክቕበል ተገዲዱ? ኣብ ዓሚቑ ሓሳብ ከምንኣቱ ይገብረና። ነዚ ክንሓትት እንተኸኣልና ሽዑ ኣምላኽ ክሳብ ክንደይ ከም ዘፍቅረኒ ከለሊ ክርኢ ይኽእል። እዚ ፀጋዚ ካብ መንፈስ ቅዱስ ይወሃበኒ እሞ ነቲ ኩሉ ኣምላኽ ዝገበረለይ ክርኢ እኽእል። ሽዑ እምነትን ናይ ምስጋና ርክብን ምስኡ እፈጥር። እምነት ከም ዝርዳእ ኣይገብረንን እዩ፣ ንወዲ ኣምላኽ ከም ዝኣምን ይገብረኒ። ንሱ ብገዛእ ፍቓዱ ብምሉእ ድልየት ምእንታይ ክሳቀይ፣ ክዋረድ፣ ክስዋዕ እሞ ካብ ሓጢአተይ ከም ዝድሕን ኣብ ቅዱስ ቦታ ብትብዓት ደው ኢለ ኣብ ጥቕኡ ምስቲ ፈጣሪየይ ምስኡ ከም ዝኸውን ገይርኒ። ነቲ ቅዱስ ጳውሎስ ዝብሎ ከም ዝኣምን ገይርኒ። ንሱ ብባህርኡ ኣምላኽ እኳ እንተኾነ ነቲ ምስ ኣምላኽ ዝነበሮ ማዕርነት ኣይገድፍን ኢሉ ኣይተኸራኸረን። እንተኾነ ሰብ ብምዃን ብመልክዕ ባርያ ብምውሳድ ብገዛእ ፍቓዱ ንርእሱ ድኻ ገበረ። ፊልጵስዩስ ምዕራፍ 2 ቁፅሪ 6 ክሳዕ 17 ምእንታይን ምእንታኻትኩምን በዚ ከዓ ዘለዓለማዊ ህወት ክንረክብ። እምነት ንኩሎም ሕቶታት ኣይምልስን እዩ ወይ ብምሉእ ንኣምላኽ ከም ንርኢ ከም ዝርዳእ ኣይገብረናን እዩ። ብርግፅ ይርዳእኒ እዩ ኣምላኽ ምስጢር እዩ። ኩሉ ግዜ ከዓ ከምኡ እዩ። እንትኾነ ምስጋና ንመንፈስ ቅዱስን ቅዱስ መፅሓፍን ጸሎትን ዕለት ዕለት ኣብ ጉዕዞ ህወተይ ብዛዕባኡ ብመጠኑ ከም ዝርዳእን ከም ዝፈልጥን ዝገበሩኒ ምንባረይ በቲ ኣብ መዓልቲ ጥምቅተይ ዝተቐበልኩ ሓይል መንፈስ ቅዱስ እዩ። ነፍሲ ወከፍና ዓመታት ህይወትና ክንርኢ እንተኸኣልና ኣብዘን ዕለታት ብዓይኒ እምነት ኣብ መስቀል ቋሕ ኣቢልና እናርአና ነቲ ዝሓተትናዮ፣ ነቲ ዝደለናዮ፣ نتي زوحك وحنا هاي ملسس لزحبنا ايو نسو ابانا مسئون افدق محرتو سلزخفتلنا افدق امنتوهن كفيتلنا مسئو خلنا اب مسكال كريستوسكم حادي تسكيمو اب تلعلو خلو زخوني كردو زي خيل زواز دان نخوينو ايو زسمعني اب مسكال رئيو زخالي اب او تمرت فقري ملغت دحنت ملغت تسفا سلام الله مسكال مود سعرين نتي تسفا قريصو ابدنا مود زنبري اب تسفا انتن سعين زب صحي ملكت ارما دحنتنا ايو قدس يوحنس ترقو مسكالن فريو خرد عنا ايلو بتحاد ودو زعام من زبالي هيوات من انتخركب انبر كيت افقسي املاخن ودو بجاخ سعزهب كسع كندزين عالم افكارا يوحنس سلس عصر شدشته ازي هيوات زركب بتي يسوس عام مسكال بجاخو ينو بموتو زمسو ايو موت يسوس ستزعابي مجلس افقرق زي ابيهير ابو ننفس وقفنا ايو ابتانا يميج الرشاة درار مسحوارياتو زبالعا يسوس كم زيلوام سب كابتي اب كن دعرخو نهيوتو بجا احليفو زهب زعب فقر يبلون يوحنس عصر تحمشت عصر سلسي بار يوحنس ونجيلاو قليسو خمز بلنا املاخ نودونا بعالم زلاخو عالم باقو منتخذحن انبر نعالم كفر ديلو ايكونن يوحنس سلس عصر شو عده كلنا اب اوخن ملس كنسح ترقوم موت يسوس تردئنا اب قدس يوت كن ملس زعدم مسواعتا ايو املاخ اب حتيات اب كمتان كفاتن كنبرا يدلنيو كابو ديقنايو زلنا خنتنس كنبرا بر ابل لخو إلنان مقدن السحاخ نتحاحز امو اب بيتابونا خن آتو نسوع لنا ودس بزئوان نترقوم مسكال كيرئي زعور سبز فوتورون زبلون نلبي قلبيبو عرات لبن حلنان يدكعو نرئلنا نسغلت إيوسو زي ملكعو زتحزو كمناي مملكعي ترأيو اب كسادم زو زبلوو اب قلس اواتاتات كا ملكت مسكال ولا زي امن خقبرو خطرئي كساب كندي ترقوم مسكال كمزت فعنا زرئيو اب مسكال كنملس علنا إيوسو زفكرني ناتي زبلو خلو علتاو مسكولو صيرو يكتلني لنا اب بادو زخونة تسفا اي حبنان اب چبوت كن سوغرون كن قبرون زلنا ايو نجيرنا نفس وقفنا النس أورو مسكال اللونا اتس اقام مجمريا مسكال كبيديو كابانا خحلف كنعرف كنوردون دالي مخنياتو ببهرنا حسام كانزا سقاي يخبدنا ايو نخبيد نقر كتس أورو قليل ايقوانان يسوس نتخبيد مسكال اب كراني اب سيحو اب او ميتو ادحننا نحنا ون نخبيد مسكالنا سيرنا ابناي نفس وقف كرانيو اب سيحنا كن كئلال لنا زتو هبكا مسكال اب كراني دحنات كتب صحو ايو كال اي مسكالنا اين للنينا اب عالم زتفل هاليه مساقل هالو نفس وقفنا مسكالنا خان للي ويكن كبل نخئل يلنا انتا ايو خص اروز اللون مسكال حما طباي وي امل ديو نسبات كفكر زي مخالي ديو كمحر كلوت زي مخالي ديو بحادياتي زي منزاز ديو مسكالنا اللينا اب دحنتنا خلوت اللنا سالس هاي مسكال زسال عالمي نازل لنا عالمنا لومي ميتشوت نأيت عملني أنز بالمنفس زسفنو عالمينا أن نبر زلنا حاو نحاو سألئي وموتو بشكاني خقلس أن رئيو زلنا واني نازل لنا مسكال حصوتيو نبلع نستي دحرواي أين فلطون زبل عالمينا زلنا يسوس قن أب عالم اللخم قن عالم هيكون كمني بلنا إذا حساويت عالمنا كي نتالي لله مستو عال نمسكالنا أبلبنا أحدينا خندبرا لنا قدس باولوس أبسب إفليبيسيس أبزس حفانة إيوسوس كريستوس مئنت دحنتنا إلوز تقبلون زخونن إنا قلت إيه كنستنتن أمو كنحدس يزخاخرنا إتي أب كريستوس إيوسوس زينا برا أتحساسبا أبا خاتكم يهالو يبلنا نزخرة دي إلو إيوسوس نقزا رسو إمنت غيرو يبلنا قال نقالو تروحو قبر مالتيو إذ خاء نأنا خاب تحتي أب تيزل عليه كب كبلنا إلو إيو يسوس عم مسكال كموتن كلو أب حدي سواتيو لسغا قرانا إذ خاء تنسى إيو ودي تنسى إيو مخان مالت هيوات سماي من بار مالتيو حدي سفترة حدي سيواتن ركبن زحبر ملكت يسوس يبل قدس باولوس سب مخان ملكع باريا بموسات بجزاء فقدون الرؤسو دخا إمن تقبارا أزيز قبرين أنا تخيقل قليلي إيو بحرينا بملؤو بزيك حاتيات لبيسو أزيز راح يكونن نجزاء رؤسو أو زيت حاتي أوريدو زخف أموت عمس كل تقبلو أزي خلو زقبري سماياوي أبون نفس وكفنا خساب كندي كم زفكرنا كرينا إلو إيو بمخنيات رؤسو بمهاب إمنتي بمقبارن أملاخ العلو خلو لعلا بلو لعلو خل السم زخون السم كأهبو سلازي نخبر اسم إيسوس أب سماين مدرن أب تحت مدرن زلو خلو فترة ببركو كم بركة خيو نخبر اكزي أبير أب بوخا إيسوس كرسوس قويتا خم زخوني كأمن إيو فيليب إيسوس معرف كل التخاب تشعة تقصى عصر تحادي مسكل أب أمنة كرسنا أمبار أب كل عبي كبري زوهابون وهو أب بلنا أمنتنا أن قل صلون إيو بزخاء مسكل أب أبيات كريستياناتنا أب قزانا أب أبيات تمرتنا أب كل محوراتنا كملكت أمنتنا نسعلو كل أمنتنا مس مسكلات تحيزنا نقلصو مدحنينا يسوس كريستوس كبر مسكلن زلونا رديد كقلص إلو خمزيلنا إتو مسكولوس إيرو ددحري زي سعب نآي آي بكعنيو هيوتو زرخبا خطفا إيو هيوتو منتاي زدفا خطفا كرخبا إيو ما تيوس معرف عصرته كاب قطر سلاسان شو منتنك سعسران تشعات و يسوس بموتكا موتنا أطفاكا بتنسى أي خان هيوتنا عند حدس كايو مسكلنا سعنا سعبكا سعقخا أبزحلنا و مريم عدينا نمسكل بزي أزاز ترداكي يخمو مسكلنا خنصور نودخي كنسعب حقزنا بروخ سنبت أبانو قسي فسحا

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራ ከብብድሓነ ሰላም ፅንሑ።
1: ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ

ተማ መድስን በጽሑ ኣብቲ ዘካየድዋ ምብጻሕ ምስ ብኣሽሓት ዝቝጸሩ መንእሰያት ኣብ ሓደ ናይ ስፖርት ሜዳ ተራኸቡ ኣብ ኩሉ ደረጃታት ዕድመ ወዲ ሰብ ንህይወት ምክልኻል ኣድላይ ምዃኑ እውን ኣጕልሑ ኣብ ኤውሮጳን ኣብ መላእ ዓለምን ሰላም ክሰፍን ድማ ጻውዒት ኣቕሪቦም ኣብታ ቐዳመይቲ መዓልቲ ሃዋርያዊ ጉዕዞኦም ኣብ ከተማ ፓሪስ ኣብ ዝርከብ ካቴድራል ባዚሊካ ኖተርዳም ጸሎት ዘሰርካ ዓረጉ እዚ ባዚሊካ እዚ ኣብ ወርሒ መያዝያ 2019 ብምኽንያት ባርዕ ሓዊ ዝዓነወ እሞ ኣብ ወርሒ ተሓሳስ 2024 እንደገና ዝተኸፍተ እዩ ዝነበረ ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ኣስተምህሮ ንዅሎም እቶም ሃንጎፋ ኢሎም እተቐበልዎምን ኣብ መደብ ጸሎት እተሳተፉን ኣመስጊኖም እዚ ዳግመ ልደት ናይዚ ካቴድራል ንብምሉኡ ሃዋርያዊ ጉዕዞኦምን ንመጻኢ ከምጽኦ ዝኽእል ፍረታትን ንኽንርዳእ ብኸመይ ከም ዝሕግዘና እውን ኣጕልሑ ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እቲ ኣብ ኖተርዳም ዘጋጠመ ባርዕ ሓውን እቲ ስዒቡ ዝመጸ ዳግመ ህንጸትን ኣብ ኩሉ ደረጃታት ኣወንታዊ ምላሽ ከም ዘለዓዓለ ወሲኾም ገለጹ ኣብ መንጎ ቤተ ክርስቲያንን መንግስትን ህዝባዊ ትካላትን ሲቪላዊ ማሕበረሰብን ናይ ምትሕብባር ኣብነት ከኣ እዩ ዝነበረ ልግሲ ግብረ ሰናይን ኣበርክቶ ክኢላታትን ሰብ ጥበብን ሰራሕተይናታትን ብዝበለጸ ንምጥቃም ድማ ሓጊዙ ይበሉ እዚ ንሓባራዊ ረብሓ ዝተገብረ ውህደት ንትካላት ፖለቲካውን ማሕበራውን ሓይልታት ከምኡውን ንዅሎም እቶም ሲቪላውን ቁጠባውን ሓላፍነት ዘለዎም ሰባት ልሙድ ክኸውን ኣለውዎ ይብሉ ርእሰ ሊቃነ ጳጳሳት ነዚ መልእኽቲ እዚ ምስ ሰበ ስልጣን ሃገረ ፈረንሳይ ኣብ ዘካየድዎ ኣኼባን ኣብቲ ኣብ ማእከላይ ቤት ጽሕፈት ዩኔስኮ ኣብ ዘቕረብዎ መደረን ከም ዘመሓላልፍዎ እውን ገሊጾም ርእሰ ሊቃነ ጳጳሳት ኣብ ከምዚ ዝኣመሰለ ምትሕብባር እተመስረተ መሰረታዊ መለክዒ ክብሪ ወዲ ሰብ ኮይኑ እዩ ዝረኸብዎ ርእሰ ሊቃነ ጳጳሳት ልዮን ኣብ መንጎቲ ኣብ ኖተርዳም ዝዓረገ ጸሎት ዘሰርክን ከምኡ እውን ድሕሪ ሓጺር እዋን ምስ 80,000 ዝኾኑ መንእሰያት ኣብ ናይ ስፖርት ሜዳ ፓሪስ ዘዕረግዎ ጸሎተ ንዋምን ዘይርሳዕ ናይ ጸሎት ምንቅስቓሳት ከም እተኻየደ መስኪሮም ክልተ ምሉእ ብምሉእ እተፈላለዩ ቦታታት ግን ከኣ ክልተ ተመሳሰልቲ ፍጻሜታት ኮይኖም ዳርጋ ብመንፈሳዊ መዳይ ሓድነት ዘለዎም እዮም ዝነበሩ እንታይ እዩ ዘጣመሮም እታ ቤተ ክርስቲያን ብእምኒ ወይ ብስሚንቶ ዝቖመት ዘይኮነትስ በቶም ጐይታናን መድሓኒናን ኢየሱስ ክርስቶስ እተፈቕሩ ሰባት ዝቖመት ክንዲ ዝኾነት እያ እቲ ናይ ስፖርት ሜዳ ብሓድሽ ወለዶ ሃገረ ፈረንሳይ መሊኡ ነበረ ብምኽንያት ዕድሚኦም ዘይኮነስ ብምኽንያት መንፈሶም ከምኡውን ናይ ልብን እምነትን ነጻነትን ሓድሽ ወለዶ ፈረንሳይ ከም ዝነበሩ ኸኣ ርእሰ ሊቃነ ጳጳሳት ገሊጾም ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቲ ዝዝምርን ዝጭድርን ግን ከኣ ስቕታን ጽሞናን ከምኡውን ንሓቅን ፍቕርን ሃረር ዝብል ልቢ ዝገልጽ ኣቓልቦን ስምዒታውን ገጽ ከም ዝነበረ ብምምልካት ኣስዕብ ኣቢሎም ድማ እቲ መደብ ጸሎተ ንዋም ዓብዪ ምልክት ተስፋ እዩ ዝነበረ ብምባል መስኪሮም ንርእሰ ሊቃነ ጳጳሳት እዚ እውን ተመሳሳሊ ተስፋ እዩ ዝነበረ ኣብቲ ሰባት በብመዓልቱ ንኽብሪ ደቂ ሰብ ብፍቕሪ ንምግልጋል ዝውፈይሉ ማይሶም በኪታ ዝበሃል ማእከል ስደተይናታት ኣብ ዝገበርዎ ምብጻሕ እተራእየ ተስፋ እውን እዩ ዝነበረ ከምኡ እውን ርእሰ ሊቃነ ጳጳሳት ዝጠቐስዎ ካልእ ምልክት ተሓድሶ ኣብ ዝቐረበ ዓመታት ኣብ ፈረንሳ ቁጽሮም እናወስኸ ዝኸይድ ዘሎ ሓደስቲ ተጠመቕቲ መንእሰያትን ዓበይትን እዩ ዝነበረ ኣብቲ ኣብ ከተማ ፓሪስ ዝካየድ ዘሎ ናይ ክልላዊ ጉባኤ ሲኖዶስ ኣኼባ ብምስታፍ እውን ኣተባብዕዎም ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ኣብቲ ኣብ ማእከል ቅርዓት ከተማ ፓሪስ ዝርከብ ፒያሳ ፓላስ ደላ ኮንኮርድ 700,000 ምስዝኾኑ ምእመናን ንዘዕረግዎ መስዋዕቲ ቅዳሴ እውን ዘኪሮም እዚ ድማ ምእመናን ነቲ ውሩይ ጎዳና ኣቬኑ ደላ ቻምፕስ ኤሊሴ ክሳዕ ኣርክ ደ ትሪምፌን ዝበጽሕ ጎዳና መሊኦሞ ከም ዝነበሩ ብኣድናቖት ይዝክሩ ኣብ እዋን ቅዱስ ቁርባን ሰብ ቅዱስ ቁርባን ክቕበል ከኣለ በዚ ከምዚ ድማ ኣብ ኩሉ ቦታ ተዘርጊሑ ነበረ በሉ እዚ ናይ ሓቂ ዳግመ ህንጸት እዩ ዳግመ ህንጸት እታ ቤተ ክርስቲያን ብኣማላድነት ቅድስ ድንግል ማርያም እማ ኣምላኽ ጥራይ ክርከብ ዝከኣል ድማ እዩ ዝነበረ ክብሉ እውን ወሲኾም መስከሩ ብድሕሪ እዚ ርእሰ ሊቃነ ጳጳሳት ናብቲ ናብ ከተማ ሉርድስ ዘካየድዎ ንግደት ምልስ ብምባል መቕደስ ስልጣነ ፍቕሪ ቢሎም ብምጽዋዕን ከምኡውን ናብ ካልኣይ ክፋል ሃዋርያዊ ጉዕዞኦም ናብ ሉርድስ ናብቲ ህቡብ ቤተ መቕደስ ቅድስቲ ድንግል ማርያም ከም ዝበጽሑ ኣዘንተው ኣብ ሉርድስ ጐይታ ብሓልዮት ኖና ቅድስቲ ድንግል ማርያም ንዅሎም ነጋድያን ብፍላይ ከኣነቶም ብስጋን መንፈስን ዝሓመሙ ናይ ተስፋን ዳግመ ልደትን መልእኽቲ የመሓላልፍ በሉ
ብግህዶ ከረጋግጾ ዝደሊ መልእኽቲ እንተሃልዩ ነፍሲ ወከፍ ሰብኣዊ ህይወት ኣብ ዝኾነ ይኹን ኩነታት ወላውን ኣብ ኣዝዩ

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس